0: ኢየሩሳሌም ለሰላም
1: ሰላም ሰላም
0: ሰላም
1: ኢየሩሳሌም ለሰላም
0: ሰላም ሰላም
1: ሰላም
0: ቤተ መቅደሱ ሰላም
1: ሰላም ሰላም
0: ሰላም
1: ቤተ መቅደሱ ሰላም
0: ሰላም ሰላም
1: ሰላም
0: ጽዮን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ጽዮን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ጽዮን መካነ